0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። የ2018 ዓመተ ምህረት የመጨረሻው ቀን ጳጉሜ 5 2018 ዓመተ ምህረት ነው። ዛሬ 2018 ዓመተ ምህረት ተሰናብቶ በአዲሱ በ2019 ዓመተ ምህረት ሊተካ ሰዓታት ቀርተዋል። ዶቼ ቬለ በዋዜማው ለመላው ኢትዮጵያውያን ከወዲሁ መልካም አዲስ ዓመት ይመኛል። በአዲስ ዓመት ዋዜማ የዶቼ ቬለ ስርጭታችን ማንተጋፍቶት ስለሺ ያለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን እየመራው እስከ ፍጻሜው አብራችሁ እዘልቃለሁ። ፖለቲከኛ ክርስቲያን ታደለንና በርካታ ታዋቂ ፖለቲከኞችን ጨምሮ ከ600 በላይ እስረኞች በዛሬው ዕለት ከእስር መለቀቃቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። ይህና ግጭት ያጠላበት የአዲስ ዓመት አከባበር በአማራ ክልል የኢትዮጵያ የዘመን ቀመር ለምን ከጎርጎሪያኑ የዘመን ቀመር ተለየ? በምዕራብ ወለጋ ዞን በላሎ አሳቢ ወረዳ ታጣቂዎች 4 የነዳጅ ቦቴዎችን ሙሉ በሙሉ ማውደማቸውና ያገቷቸውም ሾፌሮች የደረሱበት አለመታወቁ፣ የኢትዮጵያ የምክክር ኮሚሽን ኮሚሽነር መግለጫ፣ እንዲሁም በኬንያ ባነስተኛ ንግድ የተሰማሩ ኢትዮጵያውያን ስጋት በዛሬው የዜና መጽሔት ዝግጅታችን የተካተቱ ዘገባዎች ናቸው። ሳምንታዊው የባህል መድረክ ደግሞ የኢትዮጵያውያንን ጨምሮ የተለያዩ ሀገራት ዜጎች የአዲስ ዓመት የመልካም ምኞት መግለጫዎችን አሰባስቧል። ከሁሉ ቀዳሚው ግን የዓለም ዜና ነው። ማንተጋፍቶት ያቀርብልናል።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ በቅድሚያም አርስተ ዜና። በዛሬው ዕለት ከ600 በላይ እስረኞች መለቀቃቸውን ኢሰመኮ አሳወቀ። ተለቀቁ ከተባሉት ውስጥ ክርስቲያን ታደለን ጨምሮ በርካታ ታዋቂ ፖለቲከኞች ይገኙበታል ተብሏል። እስረኞቹ መፈታታቸው የተነገረው ራሳቸው እስረኞቹ አቀረቡት በተባለ ጥያቄ መሰረት በይቅርታና ክስ በማቋረጥ መሆኑ ተገልጧል። ከምዕራብ ወለጋ ዞን መቀመጫ ጊምቢ ከተማ በ23 ኪሎ ሜትር ርቀት ላይ በመትገኘው ላሎ አሳቢ ወረዳ ገጠራማ ቦታ ላይ ነዳጅ ጫኝ ቦቴዎች በታጣቂዎች ተቃጠሉ። ባለፈው ሰኞ ታጣቂዎች አደረሱት በተባለ ጥቃት 4 ነዳጅ ጫኝ ቦቴዎች ሙሉ በሙሉ ሲወድሙ ቢያንስ 9 አሽከርካሪዎች መታገታቸውም ተገልጧል። አልጄሪያ በተከታታይነት ተንኳሽ አሊያም ጠብጫሪ ድርጊቶችን ፈጽማለች ካለቻት የተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። አልጄሪያ ግንኙነቷን ዛሬ ማቋረጧን ያሳወቀችው የአቡዳቢ መንግስት በተደጋጋሚ ጊዜያት ሰጠውት ያለችው ማስጠንቀቂያ ችላ በማለቱ መሆኑን አሳውቃለች። ዜናው በዝርዝር። ህገ መንግስታዊ ስርዓቱን በኃይል ለመናድ አሲሯል፣ በሽብርና በሌሎች ከባድ ወንጀሎች ተከሰው የፍርድ ቤት ውሳኔ የተሰጠባቸው እንዲሁም በክስ ሂደት ላይ የነበሩ ከ600 በላይ እስረኞች በዛሬው ዕለት መለቀቃቸው ተነገረም። እስረኞቹ መፈታታቸው የተነገረው ራሳቸው እስረኞቹ አቀረቡት በተባለ ጥያቄ መሰረት በይቅርታና ክስ በማቋረጥ መሆኑ ተገልጧል። ከእስር ከተለቀቁት እስረኞች መካከል ክርስቲያን ታደለን ጨምሮ በርካታ ታዋቂ ፖለቲከኞች ይገኙበታል ተብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ዛሬ አመሻሹን በኮሚሽኑ ዋና መስሪያ ቤት ለጋዜጠኞች በሰጡት ጋዜጣዊ መግለጫ ቀጣዩን ብሏል።
3: የተለያዩ ወንጀሎች ተከሰው የተፈረደባቸውን በይቅርታ በክስ ሂደት ያለትን ደግሞ ክሳቸውን በማቋረጥ መንግስት በዛሬው ዕለት ከ600 በላይ ወገኖቻችን ከእስር እንዲወጡ አድርጓል።
2: ኮሚሽነሩ በዛሬው መግለጫቸው ለነዚህ 600

0: ረኞች መፈታት የፌደራል መንግስት ብቻ ሳይሆን የክልል መንግስታትም አሁን ታ የታከለበት መሆኑን ተናግሯል። ከስር የተለቀቁት ስረኞች በሙሉ ጥያቄውን ያቀርቡት በራሳቸው ሲሆን ኢሰመኮ የአስተባባሪነት ሚናውን መውሰዱን ኮሚሽነር ብርሃኑ አዴሎ አሳውቋል። በተመሳሳይ የፍርድ ሂደት ውስጥ ሆነው ኮሚሽነሩ ጥያቄ ያላቀረቡ ያላቸው 28 ስረኞች ጉዳይ በዚህ አለመስተናገዱም ከዶቼ ቬለ ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ኮሚሽነሩ በማብራሪያቸው አመልክቷል። 30 የሽብር ተከሳሾች በአማራ ክልል ለተፈጠረው ቀውስ ኃላፊነት ወስደው እንዲፈርሙና ከእስር እንዲፈቱ ጥያቄ እንደቀረበላቸው ገልጸው አንፈርም ማለታቸውን ከዚህ ቀደም መዘገባችን ይታወሳል። ከነዚህ ስረኞች መካከል አቶ ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው ይገኙበታል። የጋዜጠኞች መብት ተሟጋች ድርጅት በእንግሊዘኛ ምጻሩ ሲፒጄ በበኩሉ በእስር ላይ ያሉ 5 ጋዜጠኞች ይቅርታ ጠይቀው እንዲፈቱ ጫና እንደተደረገባቸው በቅርቡ ገልጾ ነበር። ከምዕራብ ወለጋ ዞን መቀመጫ ጊምቢ ከተማ በ23 ኪሎ ሜትር ርቀት ላይ በመትገኘው ላሉ አሳቢ ወረዳ ገጠራማ ቦታ ላይ ነዳጅ ጫኝ ቦቴዎች በታጣቂዎች ተቃጠሉ። ባለፈው ሰኞ ታጣቂዎች አደረሱት በተባለ ጥቃት 4 ነዳጅ ጫኝ ቦቴዎች ሙሉ በሙሉ ሲወድሙ ቢያንስ 9 አሽከርካሪዎች መታገታቸውም ተገልጧል። በለቱ 21 ተሽከርካሪዎች በቅፍለት ሲጓዙ እንደነበር የአካባቢው ባለስልጣናት ተናግሯል። ጥቃት ደረሰባቸው ከተባሉት ተሽከርካሪዎች መካከል 9ኙ ነዳጅ ጫኝ ቦቴዎች መሆናቸውን በኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዴ ተናግሯል።
1: በቦቴ ደረጃ ወደ 9 ናቸው። ከዛ ሌሎች ተጨማሪ መኪኖችም ይኖራሉ። እነዚህ የኮንስትራክሽን መኪኖች ምኖችም እንዳሉ ነው የተነገረን። ወይስ ታገቱ፣ ተኩስ ከፍተው አገቷቸው። ሾፌሮችን እያስመሱ እያወረዱ ወስደዋቸዋል። መኪኖችን እንደምታየው አቃጥለዋቸዋል። ይሄን ያለው ጉዳይ በቃ ከነዚህ መካከል አንድ ሹፌር አምልጧል። ያው ወደ ጊዜው አሁን ያለበትን ሁኔታ አንድ ጊዜ ብቻ ደውሎ ደህና ነኝ አለ። ከዛ በኋላ የለም ደህንነቱም ስለሚሰጋ
0: የአይን ማኞች ጥቃቱ የደረሰባቸው ተሽከርካሪዎች 13 መሆናቸውን ለዶቼ ቬለ ተናግሯል። የላሎ አሳቢ ወረዳ አስተዳደር ጥቃቱን ያደረሱት የሸኔ ታጣቂዎች ናቸው ብሏል። በአካባቢው ይንቀሳቀሳሉ ከተባሉት ታጣቂዎች ስለዚህ ጉዳይ መረጃ ለማግኘት የተደረገው ጥረት ለጊዜው አልተሳካም። በዚህና ቀደም ሲል ባቀረብነው የጋዜጠኞች መፈታት ዜና ላይ ተጨማሪ ዘገባ በዜና መጽሔት ይኖረናል። አልጄሪያ በተከታታይነት ተንኳሽ አሊያም ጠብጫሪ ድርጊቶችን ፈጽማለች ካለቻት የተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። አልጄሪያ ግንኙነቷን ዛሬ ማቋረጧን ያሳወቀችው የአቡዳቢ መንግስት በተደጋጋሚ ጊዜያት ሰጠውት ያለችው ማስጠንቀቂያ ችላ በማለቱ ነው ብላለች። የተባበሩት አረብ ኤሚሬቶች ድርጊት ከእንግዲህ ተቀባይነት ሊኖረው ወደማይችል አሊያም የማይታገሱት ደረጃ ላይ መድረሱን አልጄሪያ ይፋ አድርጋለች። የአልጄሪያ ውጭ ጉዳይ ሚኒስቴር የተባበሩት አረብ ኤሚሬቶች አምባሳደርን አስጠርቶ ስለ ውሳኔው ያሳወቀ ሲሆን ውሳኔውን ተግባራዊ እንዲያደርግም 48 ሰዓታት መሰጠቱን ገልጧል። የተባበሩት አረብ ኤሚሬቶች ውጭ ጉዳይ መስሪያ ቤት በጉዳዩ ላይ አስተያየት እንዲሰጥ ለተላከለት ኢሜይል ወዲያውኑ መልስ አለመስጠቱን የዜና ምንጩ አክሏል። በአልጄሪያና የተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት መሻከር የጀመረው ከቅርብ ዓመታት አንስቶ ነው። ሁለቱ አገራት በበርካታ የእምነት ጉዳዮች ልዩነት አላቸው። ከዚህ በተጨማሪም አልጄሪያ ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን ማስተካከል አትሻም። የተባበሩት አረብ ኤሚሬቶች በአንጻሩ ልክ እንደ አልጄሪያ ተቀናቃይ ሞሮኮ ሁሉ በዩናይትድ ስቴትስ አመቻችነት እንደ ጎርጎሪዮስ አቆጣጠር በ2020 በተፈረመው የአብርሃም ስምምነቶች በኩል ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን አስጀምራለች። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬለ የዓለም ዜና ነው። በኢራን እንደሚደገፉ የሚነገርላቸው የየመን ሁቲ አማጽያን በቀይ ባህር ቁልፍ የወደብ ከተማ ሞካን ዛሬ ሐሙስ መቆጣጠራቸው ተዘገበ። አማጽያኑ በሳውዲ አረቢያ ግዛቶች ላይም ጥቃት መሰንዘራቸውንና ከ10 በላይ ሰዎች መቁሰላቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የሁቲ አማጽያኑ ወደ ሞቃ ከተማ ሲገቡ መመልከታቸውን የአይን እማኞች ለዜና ምንጩ ተናግሯል። ወደ ከተማይቱ ሲገቡም ሞት ለአሜሪካ ሞት ለእስራኤል በማለት እየፎከሩ ነበር ብሏል። አማጽያኑ የያዙት ስልታዊ የወደብ ከተማ የባብ ኤል መንደብን ቁልፍ ወሽመጥን በቀላሉ ለመቆጣጠር ያስችላቸዋል። ባብ ኤል መንደብ በቀይ ባህር እስያን ከአውሮፓ ጋር የሚያገናኘውና በርካታ መርከቦች የሚመላለሱበት የስዊስ ቦይ የተዘረጋበት ነው። ቁልፍ የወደብ ከተማዋ በሁቲዎች የተያዘችው ዩናይትድ ስቴትስ እና ኢራን ሌላኛው የዓለማችን በርካታ መርከቦች የሚተላለፍበት ፍኖተ ሆርሙዝን ለመቆጣጠር ሄድ መለስ በሚል ግጭት ውስጥ ባሉበት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሪፐብሊካን ፓርቲያቸው ህዳር ውስጥ በሚከናወነው የአማካይ ዘመን ምርጫ በሁለቱ ምክር ቤቶች ካሸነፉ ለእያንዳንዱ አዋቂ አሜሪካዊ $5,000 እንደሚሰጡ ቃል ገቡ። ፕሬዝዳንቱ ገንዘቡን ለመስጠት ቃል የገቡት ሀገራቸው በሳቸው ዘመን ታይቶ በማይታወቅ መልኩ እጅግ በርካታ ገንዘብ በማግኘቷ ነው ብሏል። ከአማካይ ዘመን ምርጫ በፊት ፓርቲያቸው ባካሄደው ጉባኤ ትናንት ረቡዕ ዘለቅ ያለ ንግግር ባሰሙበት ወቅት ፕሬዝዳንቱ ይህንኑ አሳውቋል።
2: ይኸው ቃል እገባለሁ። ሪፐብሊካኖች የተወካዮች ምክር ቤትንና የዩናይትድ ስቴትስ ሴኔትን ሁለቱንም ካሸነፉ በኢኮኖሚያችንና በከፍተኛ ሁኔታ በተመነደገው የኢኮኖሚ ስኬታችን ምክንያት መቼም በታሪካችን እንዲህ የሆነ ያለ ነገር ገጥሞን አያውቅም። ሆኖም በኢኮኖሚያችን ከፍተኛ ጥንካሬና ስኬት የተነሳ በዩናይትድ ስቴትስ ኦፍ አሜሪካ ውስጥ ለሚገኝ ለእያንዳንዱ አዋቂ ዜጋ $5,000 እንዲሰጥ አዛለሁ።
0: የፕሬዝዳንቱን ቃል ግን ብዙዎችን አጠራጥሯል። ቃል የገቡትን ይክፈሉ ቢባል እንኳን ከ$1 trillion በላይ ከማስፈልጉን ባሻገር ከዚህ ቀደምም የገቧቸውን ቃላት በተደጋጋሚ ሲያጥፉ ተስተውሏል። ፕሬዝዳንት ዶናልድ ትራምፕ በትናንቱ ንግግራቸው የኢራን ጦርነትን በተመለከተ ትክክል እያደረጉ መሆናቸውን አስገንዝቧል። ፕሬዝዳንቱ ባስጀመሩት ጦርነት የተነሳ ግን ኢራን ፍኖተ ሆርሙዝን በመዝጋቷ በዓለም አቀፍ የንግድ መርከቦች ፍሰትና ነዳጅ ዋጋ ላይ ብርቱ ተጽዕኖ ማሳረፉ ይታወቃል። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በዛሬው ዕለት ከ600 በላይ እስረኞች መለቀቃቸውን ኢሰመኮ አሳወቀ። ተለቀቁ ከተባሉት ውስጥ ክርስቲያን ታደለን ጨምሮ በርካታ ታዋቂ ፖለቲከኞች ይገኙበታል ተብሏል። እስረኞቹ መፈታታቸው የተነገረው ራሳቸው እስረኞቹ አቀረቡት በተባለ ጥያቄ መሰረት በይቅርታና ክስ በማቋረጥ መሆኑ ተገልጧል። ከምዕራብ ወለጋ ዞን መቀመጫ ግንቢ ከተማ በ23 ኪሎ ሜትር ርቀት ላይ በመትገኘው ላሉ አሳቢ ወረዳ ገጠራማ ቦታ ላይ ነዳጅ ጫኝ ቦቴዎች በታጣቂዎች ተቃጠሉ። አልጄሪያ በተከታታይነት ተንኳሽ አሊያም ጠብጫሪ ድርጊቶች ፈጽማለች ካለቻት የተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
3: የዓለም ዜና ያቀረበልንን ማንተጋፍቶ ስለሽን አመሰግናለሁ።
4: የዜና መጽሔት
3: የመጀመሪያው ዘገባችን በዛሬው ዕለት ከ600 በላይ እስረኞች መለቀቃቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በመጻሩ ኢሰመኮ ማስታወቁን ይመለከታል። ከዓለም ዜና እንደተከታተላችሁት ህገ መንግስታዊ ስርዓቱን ለመናድ በሽብር ተግባር ተሳትፈው ተንቀሳቅሰዋል በሚል የተከሰሱትን ጨምሮ በተለያዩ የፍርድ ሂደት ላይ የሚገኙ ፖለቲከኛ ክርስቲያን ታደለን ጨምሮ ከ600 በላይ እስረኞች በዛሬው ዕለት ከስር መለቀቃቸውን ኢሰመኮ አስታውቋል። የኮሚሽኑ ዋና ኮሚሽነር ብራኑ አዴሎ ዛሬ አመሻሹን ለጋዜጠኞች በሰጡት መግለጫ ከ600 በላይ እስረኞች የተለቀቁት የተፈረደባቸውን በይቅርታና በክስ ሂደት ላይ ያሉትን ክሳቸውን በማቋረጥ ነው ብለዋል። በኦሮሚያ ክልል፣ በአማራ ክልልና በፌደራል ደረጃ በተለያዩ የክስ ሂደት ላይ የነበሩ እነዚህ ወገኖች ጉዳዩን በይቅርታ ለመጨረስ ኢሰመኮ ለአምስት ወራት ያህል ከመንግስት ጋር የማደራደርና የማስተባበር ሚናውን ሲወጣ እንደነበርም ተገልጿል። ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
5: የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ዛሬ አመሻሹን በኮሚሽኑ ዋና መስሪያ ቤት ለጋዜጠኞች በሰጡት ጋዜጣዊ መግለጫ ላለፉት 5 ወራት ገደማ ሲከታተሉ የቆዩትን የእስረኞች ጉዳይ በተለይም ከእስረኞች ጥያቄዎቻቸውን በመቀበል ከመንግስት ደግሞ የቀረቡ ቅድመ ሁኔታዎችን ለእስረኞቹ መልሶ በማቅረብ ያደረጉት ጥረት ተሳክቶ ነው በዛሬው ዕለት 600 እስረኞች የተለቀቁት። እነዚህ 600 እስረኞች ከፌደራል መንግስት ብቻ ሳይሆን የክልል መንግስታት አውንታም የታከለበት ነው በማለትም ተገኘ ላሉት አውንታ ምላሽ ምስጋና ችለዋል።
6: ህገ መንግስታዊ ስርዓቱን በኃይል ለመናድ ፈልገዋል በሚል በሽብርና በሌሎች ከባባድ ወንጀሎች ተከሰው የፍርድ ቤት ውሳኔ የተሰጠባቸው እንዲሁም የክስ ሂደታቸው በፍርድ ቤት በመታየት ላይ የሚገኙ ወገኖቻችን በቀረቡት ጥያቄ መሰረት ጉዳዩን ሲከታተል ቆይቷል። በእስር ላይ ሆነው ጉዳያቸውን የሚከታተሉ ወገኖቻችን መንግስት በተለያዩ መንገዶች ያሉበትን ሁኔታ ከግምት አስገብቶ በልዩ ሁኔታ ከእስር እንዲፈታቸው ጥያቄ በኮሚሽኑ በኩል እንዲቀርብና ኮሚሽኑ በማግባባት ሂደት እንዲመራ ባቀረቡት ጥያቄ መሰረት ጥያቄውን ኮሚሽኑ ለመንግስት አቅርቧል። ይህን ጥያቄ በምናቀርብበት ጊዜ ክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄው በኮሚሽኑ በኩል ሲቀርብ በማንኛውም መንገድ የህግ የበላይነት እንዲከበር ከዛም አልፎ ለሰላም ለሀገራዊ መግባባት ብሎም ለዲሞክራሲ ስርዓት ግንባታ የሚጠቅም እስከሆነ ድረስ ማንኛውንም ጥያቄ ተቀብለው ሊያስተናግዱ ፈቃደኛ መሆናቸውን ለኮሚሽኑ በገለጹት መሰረት ለመንግስት መዋቅሮቻቸው ባስተላለፉት ትዕዛዝ መሰረት የተለያዩ ወንጀሎች ተከሰው የተፈረደባቸውን በይቅርታ በክስ ሂደት ያለትን ደግሞ ክሳቸውን በማቋረጥ መንግስት በዛሬው ዕለት ከ600 በላይ ወገኖቻችን ከእስር እንዲወጡ አድርጓል።
5: በፌደራል ደረጃ የተለቀቁት ፖለቲከኛ ክርስቲያን ታደለን ጨምሮ በርካታ ስመጥር ፖለቲከኞች የሚገኙበት ነው ያሉት ኮሚሽነር ብርሃኑ ከአማራ ክልልም ወደ 70 የሚሆኑ ጥያቄ ያቀረቡ ያሏቸው እስረኞች መለቀቃቸውን ገልጸዋል። በዚሁ የልዩ ሁኔታ ማቀፍ ውስጥ ከኦሮሚያ ክልልም ወደ 250 እስረኞች ዛሬ መለቀቃቸውን አክለው አብራርተዋል።
6: ከእስር እንዲወጡ ማድረግ ብቻ ሳይሆን የተገደቡ ህጋዊ መብቶቻቸው እንዲከበሩ በሰላማዊ መንገድ በሀገሪቱ የልማትና የሰላም ተግባራት ላይ እንዲሳተፉ የሚያደርግ ውሳኔ ወስኗል። ለዚህ የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አድናቆት አለው። እነዚህ ወገኖቻችን ከእስር ለቀቁ የምናቀርበው ምክረ ሀሳብ ከዚህ በኋላ በሰላማዊ እና በህጋዊ አግባብ ብቻ ህግና ስርዓት ባለበት ሁኔታ ህይወታቸው እንዲመሩ ምክረ ሀሳብ እናቀርባለን። እዚህም በተጨማሪ ሁሉም ባለድርሻ አካላት መንግስታዊና መንግስታዊ ያልሆኑ አካላት እነዚህ ወገኖቻችን ተቋቁሞ ወደ ሰላማዊ ህይወት የሚገቡበትን ሁኔታ እንዲያመቻቹ በዚህ አጋጣሚ ጥሪን ላቀርብ እፈልጋለሁ።
5: ከእስር የተለቀቁ እስረኞች በሙሉ ጥያቄውን ያቀረቡት በራሳቸው ሲሆን ኢሰመኮ የአስተባባሪነት ሚናውን መውሰዱን የጠቆሙት ኮሚሽነር ብርሃኑ አዴሎ በተመሳሳይ የፍርድ ሂደት ውስጥ ሆነው ጥያቄ ያላቀረቡ ያሏቸው የ28 እስረኞች ጉዳይ በዚህ አለመስተናገዱንም ከዶቼ ቬለ ለቀረበላቸው ጥያቄ ምላሽ በሰጡበት ማብራሪያ አመልክተዋል።
6: ወደ 28 የሚሆኑ በዚህ ቅርታ ጥያቄ ያላቀረቡ አሉ። አጠቃላይ ቁጥሩ ወደ 2.7% ነው። በጣም ዝቅተኛ ቁጥር ነው አድርጌ ነው ያየሁት። እነዚህ ሰዎች ጥያቄ ያላቀረቡ ስላልቀረበ ያልተስተናገደም። እዚህ ላይ መሰመር ያለበት አንደኛ እነዚህ ከእስር የተለቀቁ ሰዎች ጥያቄ ያቀረቡ ራሳቸው ናቸው። ይህን ጉዳይ ኢሰመኮ እንዲያስተባብር ጥያቄ ቀርቧል። እኛ አስተባብረናል፣ አደራድረናል፣ አወያይተናል። ከዛ በኋላ ደግሞ በቅድመ ሁኔታ ላይ የተመሰረተ የክስ ማቋረጥ ውሳኔ ነው በፊት ሚኒስቴር በኩል የተሰጠው። ለዚህ ደግሞ ለቅድመ ሁኔታው የሚደረጉ የፍርማ ሁኔታዎች አሉ። ጥያቄ መቅረብ አለበት። ጥያቄ ሳይቀርብ ክስ አይቋረጥም። ስለዚህን ላቀረቡ ተቋርጧል፣ ላላቀረቡ ደግሞ ማስተናገድ አልተቻለም። ይሄ ቁጥር በተመሳሳይ መዝገብ አካባቢ ካሉ ሰዎች ወደ 28 ሰዎች ብቻ ናቸው። ማስታውሱ
5: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: በምዕራብ ወለጋ ዞን ላሎ አሳቢ ወረዳ ጥቃት ከተፈጸመባቸው ነዳጅ የጫኑ ቦቴዎች መካከል 4ቱ ሙሉ በሙሉ መውደማቸውን የአካባቢው የወረዳው አስተዳደር አስታውቋል። ባለፈው ሰኞ ጳጉሜ 2 ቀን 2018 ዓ.ም ወደ ነጆና አሶሳ መስመር እያቀኑ ነበር በተባሉ በቁጥር ከ10 በላይ የሆኑ ነዳጅ የጫኑ ቦቴዎች በዞኑ ላሎ አሳቢ ወረዳ ገጠራማ ቦታዎች ላይ በታጣቂዎች ጥቃት እንደተፈጸመባቸውና ከተሽከርካሪዎች መቃጠል በተጨማሪ አሽከርካሪዎችን መታገታቸውን የከባድ መኪና አሽከርካሪዎች ማህበር አመልክቷል። የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሶሎሞን ዘውዱ ደረሰኝ ባሉት መረጃ መሰረት 9 የሚደርሱ መታገታቸውንና 1 ማምለጡን ገልጸው የታጋቾቹ ቁጥር ከዚህ ሊበልጥ እንደሚችልም ጠቁመዋል። ነጋሳ ደሳለኝ ዝርዝሩን ያቀርብልናል።
7: ك ከምራብ ወለጋ ዞን አስተዳደር መቀመጫ ግንቢ ከተማ በ23 ኪሎ ሜትር ርቀት ላይ በመትገኘው ላሉ አሳቢ ወረዳ ግጥራማ ቦታ ላይ ነዳጅ ጫኑ ቦቲዎች ጥቃት እንደተፈጸመባቸው ያነጋገርናቸው ያከባቢ ነዋሪዎች አመልክተዋል። አስተያየታቸውን ከሰጡን ነዋሪዎች መካከል አንዱ ባለፈው ሰኞ ነዳጅ ጭነው ነበር የተባሉ ቦቲዎች 13 እንደሚደርሱ ተቆመዋል። ከነዚህ ተሽከርካሪዎች መካከል ነዋሪ 3ቱ በታጣቂዎች መቃጠላቸውን የተናገሩ ሲሆን ከአሽከርካሪዎች መካከል የታገቱ እንዳሉም ነዋሪው ገልጸዋል። አስራ ሶስት ቦቲዎች ናቸው። 3ቱ ሙሉ በሙሉ ተቃጥለዋል። ሌሎቹ ገቢ ናቸው ነው የተቃጠለው። ሌሎች የጫኑት ነዳጅ ተርፈዋል። ሌላው የአካባቢ ነዋሪም ድርጊቱ የተፈጸመው በላሉ አሳቢ ወረዳና ቢላ መካከል በሚገኝ አንድ ገጠራማ ስፍራ እንደሆነ አመልክተዋል። 13 የሚደርሱ ነዳጅ የጫኑ ተሽከርካሪዎችን እንዳዩ አመልክተዋል። 13 መኪኖች በአንድ ላይ እየሄዱ ነበር የተቃጠሉት። ሹፌሮችንም ይዘው ነው የሄዱት። ምን እንደሆኑ እስካሁን አልታወቀም። በኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ የሆኑት አቶ ሰለሞን ዘውደ በምዕራብ ወለጋ ውስጥ 9 የሚደርሱ አሽከርካሪዎች መታገታቸውን መረጃ እንደደረሳቸው አመልክተዋል። ከታገቱት አሽከርካሪዎች መካከል አንዱ ማምለጡንና ሌሎች ተሽከርካሪዎችም በአካባቢው ስለነበሩ የታገቱ ሰዎች ቁጥር ከዚህ ሊበልጥ እንደሚችል ጠቁመዋል። ማህበሩ ጉዳዩ ለሚመለከታቸው የጸጥታ አካላት ማሳወቁን አቶ ሰለሞን አክለዋል።
1: በቦቲ ደረጃ ወደ 9 ናቸው። ከዛ ሌሎች ተጨማሪ መኪኖችም ይኖራሉ። እነዚህ የኮንስትራክሽን መኪኖች ምኖችም እንዳሉ ነው የተነገረን። ኢንቨስት ታገቱ፣ ተኩስ ከፍተው አገቷቸው። ሾፌሮችን እያስመሱ እያወረዱ ወስደዋቸዋል። መኪኖችን እንደምታየው አቃጥለዋቸዋል። ይህን ያለው ጉዳይ በቃ ከነዚህ መካከል አንድ ሹፌር አምልጧል። ያው ወደ ጊዜው አሁን ያለበትን ሁኔታ አንድ ጊዜ ብቻ ደውሎ ደህና ነኝ አለ። ከዛ በኋላ የለም፣ ደህንነቱም ስለሚሰጋ እዛ በወቅቱ ነዳጅ የጫኑ ወደዛ አካባቢ ለመንግስት ለሚያለማቸው የተለያዩ ኢኮኖሚ ጠቀሜታ ያላቸው ልማቶች የሚያገለግሉ ግብአቶች ወደዛ ጊዜ ያለ ነው ሹፌሮችን አግተው ያን ያክል ንብረት የሚያወደሙት ማለት ነው።
7: በምዕራብ ወለጋ ዞን የላሉ አሳቢ ወረዳ አስተዳደር በበኩሉ በወረዳው ባለፈው ሰኞ በጋራ ሲንቀሳቀሱ የነበሩ ነዳጅ የጫኑ ተሽከርካሪዎች ላይ በታጣቂዎች ጥቃት እንደተፈጸመባቸው አመልክተዋል። የላሉ አሳቢ ወረዳ ዋና አስተዳዳሪ የሆኑት አቶ ፍቅሩ ሙላቱ በወቅቱ ወደ ነጆና አሶሳ መስመር ሲንቀሳቀሱ ነበር የተባሉ ተሽከርካሪዎች 21 እንደሚደርሱ ተናግረዋል። በአካባቢው የሚንቀሳቀሱ ታጣቂዎች ከተሽከርካሪዎቹ መካከል 4ቱን ሲያቃጥሉ ሌሎቹ መትረፋቸውንም ጠቁመዋል።
8: አጉሜ ጋፈለማቲ አና ላሎ ሳቢ ጂጂ ቢላ ግዱ ሸኔራኒ ዳንዲረክ
7: ባጉሜ ሁለት በላሎ አሳቢ ወረዳና ቢላ መካከል በሚገኝ አንድ ስፍራ መንገድ ላይ አሽከርካሪዎችን አውርደው መኪናውን አቃጥለዋል። አብዛኛውን ጸጥታ ኃይሎች አትርፎታል። በአጠቃላይ 21 ቦቲዎች ነበር። ሙሉ በሙሉ የተቃጠሉት ደግሞ 4ቱ ናቸው። ሌሎቹ ተርፈዋል። ፊት ለፊት የነበሩ ሹፌሮችም ታግተዋል።
8: የቦቲንገረ ቦቲ ድደሚ ተቆጥ ዘንድ ማትረ ከንጉቲ ሮባንሲ ወዘለተ የገረ ቦቲ አፍሪቲ
7: በወቅቱ አሽከርካሪዎች መታገታቸውን የተናገሩት የላሎ አሳቢ ወረዳ ዋና አስተዳዳሪ አቶ ፍቅሩ ሙላቱ በሰው ላይ ደረሰ ጉዳት አለመኖሩን ጠቅሰው ታገቱ የተባሉ ሹፌሮች ቁጥር ለጊዜው እንደማያውቁ አመልክተዋል። በዚህ ጉዳይ ላይ በአካባቢው እንቀሳቀሳሉ ከተባሉ ታጣቂዎች መረጃ ለማግኘት የተደረገው ጥረት ለጊዜው አልተሳካም። ለዲደብሊው ዘገባ ነገሳ ደሳለኝ ከአሶሳ።
3: የሀገራዊ ምክክር ኮሚሽን ኃላፊዎች የግል ፍላጎቶቻቸውን በህዝብና በመንግስት ላይ የመጫን ስልጣን አልተሰጣቸውም ሲሉ ዋና ኮሚሽነር መስፍን አርአያ ተናገሩ። ዋና ኮሚሽነሩ ይህንን ያሉት ዛሬ በሰጡት መግለጫ ውስን የፖለቲካ ፓርቲዎች በምክክር ጉባኤው ሂደት በኮሚሽነሮችና ባለሙያዎች ያልተገባ ጫና ተደርጓል በሚል ለተነሳው ጥያቄ በሰጡት መልስ ነው። ኮሚሽነሩ ከጉባኤው የመነጩ ያሏቸውን 4000 የውሳኔ ምክረ ሐሳቦች ከመስከረም 10 በፊት ለሚመለከታቸው የመንግስት ተቋማት እንደሚያቀርቡም ዶቼ ቬለ ላቀረበው ጥያቄ በሰጡት ምላሽ ይፋ አድርገዋል። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው።
9: የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ጳጉሜን 5 ቀን 2018 ዓ.ም በሰጡት መግለጫ በስራችን የውስጥም የውጭም ጣልቃ ገብነት አልነበረም ብለዋል። እንዲያም ሆኖ ግን 50% የኮሚሽኑ ወጪ ከውጭ አጋዦች እንደተገኘና ይህም 15 ሚሊዮን ዶላር ገደማ እንደነበር ይፋ አድርገዋል። ቁጥራቸው ውስን ቢሆንም የፖለቲካ ፓርቲዎች በስም ያልጠቀሷቸው ኮሚሽነሮችና ኮሚሽኑ የመደባቸው ባለሙያዎች በምክክር ጉባኤው ወቅት ያልተገባ ጫና ና ተጽኖ የማድረግ እንቅስቃሴ አድርገው እንደነበር ለቀረበላቸው ጥያቄ በተብራራ መልኩ ምላሽ ባይሰጡበትም አልተመቸንም ያሉ ሐሳባችን ይሄ ነው ብለው ለኮሚሽኑ የገለጹ ፓርቲዎች እንደነበሩና በሂደቱ ይልቁንም 60 ፓርቲዎች መሳተፋቸውን ገልጸው በአማካሪ ኮሚቴ ውስጥ አባል ሆነው ያገለገሉ የተቋሚ ፓርቲ መሪዎች መኖራቸውን ጭምር ተከሰዋል።
10: ዚያ ለነ ኮሚሽነሮች ስራችን እስከመጨረሻው ድረስ ተከታተለን ስራዎች በጥንቃቄ ተሰርተው ለህዝብ መድረሳቸውን ተከታተለን ማሳወቅ እንጂ የግል ፍላጎታችንና የግል ሐሳቦቻችንን ጨምረን በመንግስትም ላይ ሆነ በህዝብ ላይ ጫና የመስጠት መብት በአዋጅ ላይ አልተሰጠንም።
9: ሌላው ኮሚሽነሩ ይፋ ያደረጉት አዲስ መረጃ ምክረ ሐሳቦች መቼ ይፋ ይደረጋሉ የሚለው ሲሆን ከመስከረም 10 በፊት የሚል ምላሽ ሰጥተዋል።
10: ከመስከረም 10 በፊት ምክክሩን ለሚመለከታቸው እናደርሳለን ብለን እየሰራን ያለ ነው። መስከረም 10 ያለው ምንድነው? መስከረም 19 ገደማ ነባሩ የህዝብ ተወካዮች ምክር ቤት አባላት ይሸኛሉ። ስለዚህ እኛ የተቋቋምነው በዚህ በነበረው የህዝብ ተወካዮች ምክር ቤት ዘመን ስለሆነ በዚሁ የነበረው የፓርላማ ዘመን ነው ስራችን ማጠናቀቅ ያለብንና የመጨረሻውን ምክር ሐሳብ ወይም የመጨረሻዎቹን ምክር ሐሳቦች አጠናቅረን ማስረከብ ያለብን በእነሱ ዘመን ነው ብለን ስለምናምን ይሄንን ከመስከረም 10 እንግዲህ ማለት አንድ ሁለት ቀን ወደፊትና ወደኋላ ሊኖር ይችላል በዛ አካባቢ እናቀርባለን ብለን ተግተን እየሰራን ነው።
9: ኮሚሽኑ በተለይ በአዲስ አበባ ጉዳይ ተከስቶ በነበረ አለመግባባት ጉዳዩን የክልል ምክር ቤት ጉባኤ የተባለ አካል እንዲመለከት አድርጓል። ኮሚሽነሩ ይህ አካል ያቀረበው ምክረ ሐሳብ ምን እንደሆነ ባይገልጹትም ለሚመለከተው ፈጻሚ አካል እንደሚቀርብ ግን አረጋግጠዋል።
10: በመጨረሻ ላይ በአስማሚና በሽማግሌዎች የቀረቡ አጀንዳዎች ይቀርባሉ? አዎ ይቀርባሉ። እነኚህ ሁሉ በየደረጃው ግን ከቀረቡ በኋላ ተግባራዊ አካል እነኛን ስራዎች በትክክል እየተሰራ ለህዝብ እያሳወቀ ወደ መጨረሻው የሚያደርስበት ሂደት ነው የሚሆነው።
9: የምክክሩ ጉባኤተኛ በብዙዎች ጉዳዮች ላይ መግባባት ላይ ደርሷል ያሉት ዋና ኮሚሽነር መስፍን አርአያ ስምምነት ያልተደረሰባቸው ጉዳዮች ካሉ ቢጠቀሱ ኮሚሽኑ በሀገሪቱ ባሉ ችግሮች ላይ ሌላ የቀውስ ምንጭ እንዳይጨምር ስጋት ያላቸው ስለመኖራቸው ተጠቅሶ ውጤቱ ሁሉንም ያስደስት እንደሆነም ተጠይቀው ምላሽ ሰጥተዋል።
10: ምክክር ኮሚሽኑ እዚህ ሁሉንም ለማስደሰት አይደለም ያለነው። ስምምነት ያልተደረሰባቸው ጉዳዮች የሚባሉ የሉም። ስምንቱም ላይ 500 ተሳታፊዎች ተነጋግረው ምክር ሐሳቦችን አቀርበዋል።
9: 90 ከውጭ ሀገራት የመጡ ትውልደ ኢትዮጵያውያን ጊዮን ሆቴል ውስጥ አርፈው በመከክሩ መሳተፋቸውን ሐላፊው ገልጸዋል። 164 ከክልሉ ውጭ ያሉ የትግራይ ተወላጆች መወከላቸውን የመከክር ሂደቱ እንዳይረበሽ በሚል ጉባኤው ለሚዲያ ዝግ መሆኑ ተገቢ እንደነበር ስልክ ይዞ መግባትም ያልተፈቀደው በምክንያት መሆኑንም ተናግረዋል። የሥራ ዘመኑ የካቲት 11 ቀን 2018 ዓ.ም ምህረት ለ8 ወራት የተራዘመለት ሀገራዊ ምክክር ኮሚሽን ጥቅምት 15 ቀን ጽህፈት ቤቱ ሙሉ በሙሉ ይዘጋል ባይባልም ኮሚሽነሮች ግን በዚያ ቀን ስራቸውን ያጠናቀቃሉ ተብሏል። የኮሚሽነሮች እጣ ምን መሆን እንዳለበትም አዲሱ ተመራጭ የህዝብ ተወካዮች ምክር ቤት ውሳኔ የሚሰጥበት መሆኑ በዛሬው መግለጫ ላይ ተገልጿል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: አድማጮች የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። ቀጣዩ ዘገባችን ወደ አማራ ክልል ይወስደናል። የአማራ ክልል ነዋሪዎች የ2019 ዓ.ም አዲስ ዓመትን በተስፋና በስጋት ድብልቅ ስሜት ውስጥ ሆነው በመቀበል ላይ ናቸው። በተለያዩ አካባቢዎች በአንጻራዊ ሁኔታ የተሻለ የሰላም ድባብና የዋዜማ ዝግጅት ቢኖርም አሁንም በስጋት ውስጥ ያሉና በጃናሞራ ወረዳ ደግሞ በክረምቱ የዝናብ እጥረት ምክንያት ከድርቅ ጋር እየታገሉ አዲሱን ዓመት የሚቀበሉ ወገኖች እንዳሉ ተገልጿል። ኢሳያስ ገላው ከደሴ ተጨማሪ ዘገባ አለው።
11: የጎመን ምንቸት ውጣ የገንፎ ምንቸት ግባ ብለው መጪውን አዲስ ዓመት 2019 ለመቀበል በዋዜማው ላይ የሚገኙ የአማራ ክልል ነዋሪዎች በተስፋና በስጋት ውስጥ ነው አዲሱን ዓመት ለመቀበል ሽር ጉድ እያሉ ይገኛሉ። የባህር ዳር ከተማ ነዋሪ የሆኑት አቶ አማረ ካሳው ባለፈው ዓመት በነበረው የጸጥታ ችግር ምክንያት ተፋዞ የነበረው የአዲስ ዓመት ዋዜማ ዛሬ የተሻለ ድባብ አለው ይላሉ።
12: ከባለፉት ዓመታት የተሻለ ነው ዘንድሮ። ከሰላሙ አንጻር መሻሻል ይመስለኛል። ካምነው ከታች አምነው ከነበረው ሁኔታ በጣም የተሻለ ነው። ሰውም ገበያ ወጥቶ ሲገባ ይታያል። ገበያውን በግናም ጨመር ብሏል። ካና አንጻር ድባቡ ደስ ይላል ማለት በቃ እንደምታየው አንጻራ የሆነ ሰላምም ስላለ ይመስለኛል። ካምነው በጣም የተሻለ ነው። ያው ገበያ ባል ባል የሚያስመስሉ ነገሮቹ እንደ ድሮ እየተመለሱ ነው።
11: ሌላው በምስራቅ ጎጃም ዞን ደብረ ወርቅ ከተማ ኗሪ የሆኑት መምህርም ባለፉት 3 አመታት በጦርነት ምክንያት ከስራ ውጪ መሆናቸውን ገልጸው መጪው 2019 ዓመተ ምህረት እንደ አዲስ ወደ ስራ የምመለስ በመሆኑ ተደስቻለሁ ይላሉ። የአዲስ አመት ዋዜማን ከባለፈው 3 አመታት በተለየ ሁኔታ እያከበሩ መሆኑን ነው የሚናገሩትን።
13: ከህፃናት ጀምሮ እንደው በመነሳሳት ኢቭን ፉቅ ይጀ ነበር ለህፃናት ልብስ ልገዛ እንደው ከባለፈው ደመቅመቅ ብሏል። ስታየው ድባቡን ሰው ለመግዛት መውጣቱ እንዲህ መጓጓቱ የተሻለ ነው። ሰላምም ባይሆን ቢያንስ የስራ መጀመር እንዲህ ስለሆነ እንግዲህ በተሻለ ሁኔታ ነው እየጠበቅ ነው ያለ። የተሻለ ድባብ አለው ከዚህ በፊት ከነበረው። እኛ አካባቢ እኮ ለበዓል መደገስ የተለመደ ነው። ሽሩን ጉዱ ሰፊ ነው። ደስ ይላል።
11: አዲሱን አመት በተስፋና በስጋት ላይ ሆነን ለመቀበል ተገደናል ያሉት በደቡብ ወሎ ዞን ደላንታ ወረዳ ነዋሪ የሆኑት አቶ ደስተው አለበል ከሰሞኑ ከደላንታ ወረዳ አጎራባች አካባቢዎች ላይ ያለ ግጭት በስጋት ውስጥ ሆነን መጪውን አዲስ አመት እንድንጠብቅ አድርጎናል ይላሉ።
14: አዲስ አመት በመምጣቱ ደስ ይለዋል። ያው ዙሪያውን ያሉ ስጋቶች ደግሞ ሁልጊዜም ሀሳብና ጭንቀት ነው ያለው። ሀሳቡ አለ በጣም ስጋትም ነው። ሰሞኑን ብቻ ሰላም ነው። ሰላም ውሎ ካደረ ሰው አሁን ተመስገን ነው ያለው። እንትን ግን ከዘለቄተ ሰላሙ ጋር አሁን ያለው ሁኔታ ሁልጊዜም ስጋት ነው። በስጋት ነው የሚያከብረው እኮ ለስጋት ጭንቅላት አርፎ ያቅም። በተሻለ ድምቀት ነው ተበር የነበረው። ዞሮ ዞሮ ግን አሁን ይህን 2-3-4 አመታት ትግራይ ጦርነት ጀምሮ አዲስ አመት ሁልጊዜ ያው በስጋት ነው የሚታለፈው።
11: የደሴ ከተማ ነዋሪው አቶ ዮናታን ቸኮልም የአዲስ አመት ድባብ በደሴ ከተማ ሞቅ ደመቅ ያለ ቢሆንም የበዓል ገበያ ዋጋ ግን ሰማይ ነክቷል ሲሉ ይደመጣሉ።
15: አዲስ አመት ዋዜማ እስካሁን በጣም ጥሩ ነው። ገበያውን ቶ ስጋ ለመብላት ቅንጦት ነው። ዛሬ ዶሮ ለመግዛት ቅንጦት ነው። 2700 2800 ብር ዶሮ በግም አይታሰብም ማለት ወደፊት በስዕል ካልሆነ ልጆቹ የሚያዩት የበግና የፍየል ጉዳይ በጣም አሳሳቢ ነው። ቅርጫ እንኳ ተራ ቅርጫ 7000-8000 የሚጠየቅበታል።
11: መስከረምን በአደይ አበባ ታጅበን ነበር የምንቀበለው ያሉት የሰሜን ጎንደር ዞን ጃናሞራ ወረዳ ነዋሪው አቶ ኑሩ መሐመድም ዘንድሮ ከድርቅ ጋር በመታገል አዲሱን አመት እንቀበላለን ይላሉ።
16: አዲሱን አመት ያው እንደ ማንኛውም ያው አመቱ ቆጥሮ መቀበላችን እንዳለ ሆኖ ግን ድንገት ከዚህ በፊት የነበሩት ለምሳሌ ከአደይ አበባ ነው የምንነሳው። ምክንያቱም ዘመኑ መምጣቱን የምታውቀው የሚያሳዝነው ግን አደይ አበባ የሌለበት ዘመን ወይም ደግሞ አደይ አበባ ትንሽ እንኳን ምንም ነገር ያላየንበት 2018 2019 ነው። ለማንኛውም ያው አንዳንዴ ድርቅ ከሆነ የሚያስቸግር እርግጥ አሁን በፊትም እኮ ሰብሉ በዚህ አካባቢ ላይደርስ ይችላል። ግን የሆነ አዝመራው ምናምን ሲኖር ነገ እሰጥሃለሁ ምናምን ተባብሎ ተበዳድሮ ምናምን ያ ሰውም ሁሉ እንትኑን ነገር ሞልቶ የሚጠቀምበት ስለነበረ ትንሽ ያ ሁሉ እንትን ሲል አሁን ያለው ሁኔታ በጣም ችግር ላይ ነው።
11: መጪው አዲስ አመት ሰላም ሰፍኖ ተማሪው ወደ ትምህርት ቤት፣ ገበሬውም ወደ እርሻ፣ ነጋዴውም ወደ ገበያ በሰላም የሚያመራበት እንዲሆን ነው ምኞታችን ብለዋል ለዶቼ ቬለ አስተያየታቸውን የሰጡ የክልሉ ነዋሪዎች። ለዶቼ ቬለ ዘገባ ኢሳያስ ገላው።
3: አድማጮች፣ አሁን የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። ወደ ናይሮቢ ኬንያ ይወስደናል። ኢትዮጵያውያንና ኤርትራውያንን ጨምሮ ኬንያ የሚገኙ በአነስተኛ ንግድ የተሰማሩ የውጭ ዜጎች ካለፈው ሳምንት አንስቶ ስጋት ውስጥ ወድቀዋል። ነጋዴዎቹ ስጋቱ ያደረባቸው በውጭ ዜጎች የሚንቀሳቀስ አነስተኛ ንግድ በሙሉ በጥቂት ቀናት ውስጥ እንዲዘጋ የኬንያ ፕሬዝዳንት ለባለስልጣኖቻቸው ትዕዛዝ ማስተላለፋቸው ነው። ዶቼ ቬለ ያነጋገራቸው ናይሮቢ ኬንያ የሚገኙ በአነስተኛ ንግድ የተሰማሩ ኢትዮጵያውያን እንደሚሉት ትዕዛዙ በሀገሪቱ የወደፊት ዕጣ ፈንታቸውን አጠያያቂ አድርጎታል። ባለፈው ሐሙስ ነበረ የኬንያው ፕሬዝዳንት ዊሊያም ሩቶ የውጭ ዜጎች የሚያንቀሳቅሷቸው አነስተኛ ንግዶች በሙሉ እንዲዘጉ ትዕዛዝ ያስተላለፉት። ፕሬዝዳንቱ ትዕዛዙን የሰጡት የመንግስታቸውን የቀረጥ ማሻሻያ ከተቃወሙ የኬንያ ነጋዴዎች ጋር ውይይት ካካሄዱ በኋላ ነበረ። ኬንያውያን የአነስተኛ ንግድ ባለቤቶች የውጭ ዜጎች ፍትሐዊ ባልሆነ መንገድ እየተፎካከሩን ነው ሲሉ በውይይቱ ላይ ቅሬታቸውን ካቀረቡ በኋላ ሩቶ ትዕዛዙ ባለፈው ሰኞ ማለትም በጎርጎርሳዊ መስከረም 7 ቀን 2026 ዓ.ም ተግባራዊ እንዲሆን ማዘዛቸው የውጭ ዜጎችን ለስጋት ዳርጎ ነበረ። ዶቼ ቬለ ስለ ሁኔታው የጠየቃቸው የአፍሪቃ ቀንድ ስደተኞች ድምፅ የተባለ በኬንያ የተቋቋመ ድርጅት አመራር አባል አቶ ሙሉቀን ወጋ አብዲ ኢትዮጵያውያኖችና ኤርትራውያን ስደተኞች በሚያመዝኑበት ናይሮቢ በሚገኘው ጃሙሪ በተባለው አካባቢ አነስተኛ ንግዶች ያሏቸው ኢትዮጵያውያንና ኤርትራውያንን ጨምሮ የሌሎች የውጭ ሀገራት ዜጎች ከተዛዙ በኋላ ዛቻና ማስፈራሪያ እንደደረሰባቸው ተናግረዋል።
17: እንግዲህ ያው ሁሉ ህዝብ ባንላቸውም ዘግታችሁ ሂዱ ተብላችኋል። የተሰጣችሁ ቀን አለ። ከተሰጣችሁ ቀን አልፎ ካገኘናችሁ እንዘርፋችኋለን፣ እናባርራችኋለን። እዛ ሜዳ አለ፣ ከሰራን የሚባል ሜዳ አለ። እዛ ላይ ሰብስበናችሁ ወደ ሀገራችሁ ትመለሳላችሁ፣ ትባረራላችሁ ነበር የሚሉት።
3: በዚያው በጃሙሪ በአነስተኛ ንግድ የተሰማሩት ኬንያ መኖር ከጀመሩ ወደ 4 ዓመት የሚጠጋቸው አቶ አብርሃም ኃይሌ ማስፈራሪያውና ዛቻው ከመንግስት አካላት ሳይሆን በተለይ ከወጣቶች በኩል የሚሰነዘር እንደነበረ ገልጸዋል። በዚህ የተነሳም በተለይ ሰኞ በጃሙሪ ብቻ ሳይሆን በሌሎች አካባቢዎችም ጭምር የውጭ ዜጎች ንግዶች ሙሉ በሙሉ ተዘግተው እንደነበረ ሰምተዋል።
18: አንዳንድ ወጣቶች ምኖች እንዘርፋለን፣ እንሰማለን፣ እንዝጋለን፣ ይህንን እንወርሳለን፣ እንወስዳለን የሚል አይነት ማስፈራሪያ ስለነበረ በከፍተኛ ሁኔታ እንደውም ሰኞ ዕለት ሙሉ ለሙሉ አካባቢ ጃሙሪ፣ ሌሎች አካባቢዎችም እንደሰማነው ከሆነ ሙሉ ለሙሉ የውጭ ሀገር ዜጎች ቢዝነሶች ተዘግተው ነበረ። በተለይ በሱቅ በእንደዚያ ደረጃ ያሉት ማለት ነው።
3: ከዛቻና ማስፈራሪያዎቹ በኋላም አቶ ሙልቀን እንዳሉት ማህበራቸው ጃሙሪ የሚገኙ ኢትዮጵያውያንና ኤርትራውያን ችግር ውስጥ እንዳይወድቁ ሱቆቻቸው እንዲዘጉ ካሳወቀ በኋላ መደብሮቹ ተዘግተው ነበረ።
17: ከእሁድ ማታ ጀምሮ ቢዝነሳቸውን እሁድ ማታ ላይ በጊዜ እንዲዘጉ ተገደዋል። ለምን? ለአንዳንድ ዘራፊዎችና አላስፈላጊ የሆኑ እንትኖች እንዳይጋለጡ እሁድም በጊዜ ዘግተው ቤት ገብተዋል። ሰኞ ዕለት ሙሉ በሙሉ አንድ ኪዮስክ ሳይከፈት እንደተዘጋ ውሏል። ለምን? ካለው ዛቻና ፍራቻ አኳያ።
3: በዚያ የሚገኙ በአጠቃላይ ቢያንስ 200 ያህል እንደሚሆኑ የገመቷቸው ምግብ ቤቶች፣ የውበት ሳሎኖች፣ ሱቆችን ጨምሮ የልዩ ልዩ ንግዶችን ንብረቶች እንዲጠብቅ የተጠየቀው ፖሊስም መተባበሩን ነው አቶ ሙሉቀን ያስረዱት። ታዲያ በዚያኑ ዕለት ከምሽቱ 3 ሰዓት ላይ ግን የመንግስት አስተዳዳሪዎች፣ የአካባቢው ባለስልጣናትና የኢሚግሬሽን ሰራተኞች በጃሙሪ በየቤቱ እየተዘዋወሩ አሰሳ ሲያካሂዱ ኢትዮጵያውያንንና ኤርትራውያንን መያዛቸውንም ነግረውናል።
17: እዛ ዕለት ብቻ ወደ 28 ኢትዮጵያውያንና ኤርትራውያን ተይዘው ወደ ፖሊስ ጣቢያ ተወስደዋል። ያው ኬንያ እንደሚታወቀው ነው በአንዳንድ ነገሮች ጉቦችን፣ ገንዘቦችን ተደራድረው ወጥተው 12 ብቻ እስከ ዛሬ ድረስ ያሉት 12 ብቻ ቀርተው ነው ያሉት።
3: በጃሙሪ የአካባቢው አነስተኛ ንግዶች ከትናንት አንስቶ ተከፍተዋል። ይሁንና የኬንያ መንግስት ትናንት ባወጣው መግለጫ የውጭ ዜጎች የመኖሪያና የንግድ ፈቃድ እንዲሁም መታወቂያም እንዲያሟሉ የ3 ወራት ጊዜ ሰጥቷል። ያም ሆኖ አዳዲሶቹ ትዕዛዞች የተጠየቁትን ማሟላት ለማይችሉ የውጭ ዜጎች የሚያረጋጉ እንዳይደሉ ነው አቶ አብርሃም የተናገሩት።
18: ማን ወርክ ፐርሚት የሚለው ነገር ዶክመንት ያለን ሰዎች የምናገኝበት ህጋዊ አካሄድ አለ፣ ስለሚፈቅድ ማለት ነው ህጉ። ነገር ግን እዛ ድረስ የሌላቸው ግን በአሳይለም እና በማንዴት ብቻ ያሉ እዚህ ሀገር አሁን ላይ ባለው ሁኔታ ዶክመንት አክቲቭ አይደለም፣ ዶክመንቶች እየተሰሩ አይደለም፣ የስደተኛ ዶክመንቶች ማለት ነው። ቢዝነስ የጀመረ ሰው አትሊስት አሳይለም ያለው ነው ወይ ማንዴት ያለው ነው እና አይዲ እና ሌሎች ነገሮች ስለሌሉት የተሟላ ዶክመንት ስለሌለው ይህን ዶክመንት ደግሞ ለማግኘት የሚችለው በጣም ጥቂት ሰው ሊሆን የሚችለው ራሱ ይህ ራሱ በጣም ሌላ አጣብቂኝ ሁኔታ ነው ማለት ነው።
3: የኬንያ ፕሬዝዳንታዊ ጽህፈት ቤት የ90 ቀናቱ ጊዜ ካበቃ በኋላ በሀገሪቱ ስደተኞችን የሚመለከቱ ህጎች በሙሉ ተግባራዊ እንደሚሆኑ አስጠንቅቋል። በኬንያ በአነስተኛ ንግድ የተሰማሩ ኢትዮጵያውያን ዜጎችን ስጋት ባስቃኘን በተከታተላችሁት ዘገባ እንግዲህ የምሽቱ የዜና መጽሔት ዝግጅታችን ያበቃል።

0: ይህ ዶቼ ቬለ ዲደብሊው ነው። ቀጣዩ ሳምንታዊው የባህል መድረክ ዝግጅታችን ነው። የዛሬው የባህል መድረክ በአውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ጨምሮ ከተለያዩ ሀገራት የመጡ ጋዜጠኞች እንዲሁም የዶቼ ቬለ የአማርኛው ክፍል ኃላፊ የአዲስ አመት መልካም ምኞት መግለጫዎችን አሰባስቧል። ለዝግጅቱ አዜብ ታደሰ።
1: የባህል መድረክ
2: ጤና ይስጥልን የተወደዳችሁ የዶቼ ቬለ ተከታታዮች፣ በአገርም በውጭም ያላችሁ ኢትዮጵያውያን ሁሉ እንኳን ለአዲሱ 2019 ዓመት አደረሳችሁ። 2018 ዓመትን ልናጠቃልል በሰዓታት የሚቆጠሩ ጊዜያቶች ቀርተውናል። 2018 ዓመትን እንዴት አለፋችሁት? ስንቱን አሳካችሁ? ስንቱን ለሚቀጥለው ዓመት ለነገ ብላችሁ አሳደራችሁ? አዲሱ ዘመን ይምጣና ይሄንን አድርጋለሁ ያላችሁስ ስንቱን ለሚቀጥለው 2019 ዓመት በእቅድ መደርደሪያችሁ ላይ አስቀምጣችሁ? ባለፈው ዓመት በ2018 መስከረም ጠባብለን እንደተቀበልነው ሁሉ ዛሬ ደግሞ በል 2018 እለፍና በታሪክ ተሰነድ፣ አሁን አዲሱን ዓመት 2019ን እንቀበል ይያልን ነው። እንኳን አደረሳችሁ። የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ ይባል የለ? በኢትዮጵያውያን ባህል በክረምት ወራት እህል አልቆ የተዘራ ገና ለምርት ሳይደርስ በችግር ጊዜ የነበረው የጎመን ምንቸት ማብቃቱን ማሳያ ነው። በምትኩ የገንፎ ምንቸት ሲገባ የክረምት ጊዜ አልቆ ፀሐይ መፈንጠቋን፣ ሜዳው አረንጓዴ መልበሱን፣ አደይ አበባ ማበቡን፣ ሰብሉም ለአጨዳ ደረስኩ ሲል የገንፎ ምንቸት ግባ ይባላል። እና ዛሬም የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ ብለናል። በዛሬው ዝግጅታችን በአዲስ ዓመት ደስታ ተስፋን የሰነቁ አንዳንድ የፕሮግራማችን ተሳታፊዎችን አስተያየትና የመልካም ምኞት መግለጫቸውን አሰባስበናል። መልካም ቆይታ። የመጀመሪያው የአዲስ ዓመት የመልካም ምኞት መግለጫ የሰጡን የዶቼ ቬለ የአማርኛው ክፍል ኃላፊ ሉድገር ሻዶምስኪ ናቸው።
3: Liebe Hörer und User, liebe Freunde von Deutsche Welle am Harisch.
4: የዶቼ ቬለ አድማጮች፣ ተጠቃሚዎችና ወዳጆች ሆይ፣ እንዳለመታደል ሆኖ ኢትዮጵያ ውስጥ ሰላም፣ ደህንነትና ኢኮኖሚያዊ ቀውስ አብዛኛው የሀገሪቱ ህዝብ መሰረታዊ ችግሮች ሆነው መቀጠላቸውን እንመለከታለን። ይሁንና አዲስ ዓመት በመምጣቱ ለሁሉም ኢትዮጵያውያን መልካም ጤናና ከሁሉም በላይ ደግሞ በፖለቲካ አመራር ላይ ያሉ አካላት ለሰላም እጃቸውን የሚዘረጉበት ሰላማዊ የ2019 የኢትዮጵያ አዲስ ዓመት እንዲሆንላችሁ ከልቤ እመኛለሁ።
3: Die politisch verantwortlichen die Hand zum Frieden reichen.
2: ከዶቼ ቬለ የአማርኛ ክፍል ኃላፊ ከሉድገር ሻዶምስኪ በመቀጠል በታዋቂው የጀርመን መኪና አምራች ኩባንያ መርቼዲስ ቤንስ ከሁለት አስርት ዓመታት በላይ ያገለገሉ ያሉት የኢኮኖሚ ጉዳይ ምሁሩ ዶክተር ጸጋዬ ደገነ ናቸው። ዶክተር ጸጋዬ የዝግጅት ክፍላችን ተባባሪ በመሆን ለረጅም ጊዜ ተሳትፈዋል። ዶክተር ጸጋዬን የአዲስ ዓመት ምኞት መግለጫ ይስጡን ብለን ሃሎ ብለናቸዋል።
5: እንግዲህ ምኞት ከተባለ መልካም ምኞቶቼ በሙሉ እንዲሳኩ ነው የምመኘው። አንድ ምኞት ነው ያለኝ፣ ግን በዝርዝር ከገባን በተለይም እንግዲህ ለሀገራችን በመጀመሪያ ደረጃ ባነሳሳት ወደ ዘመነ ማቴዎስ ነው የምንመጣው እና በጤናና በህይወት አሸጋገራችሁ ለማለት እፈልጋለሁ። አዲሱ ዓመት የሰላም፣ የፍቅር፣ የደስታ፣ የታላቅ በረከት ዘመን እንዲሆንልን እመኛለሁ። ይህ አዲስ ዓመት እንግዲህ ለሀገራችን ኢትዮጵያ እና ለህዝቧ አዲስ የተስፋ ጭላንጭል የምናይበት ለውጥ የምናይበት ልባዊ ምኞቴ ነው። አዲስ ዘመን በተለይም ፍቅር እና ዘላቂ ሰላም በሀገራችን በሁሉም ማዕዘናት ያሉት የኢትዮጵያ ህዝብ በሰላም የሚኖርበት፣ ግጭቶች አብቅቶ ሰው መነጋገር የሚኖርበት፣ የእርስ በርስ ግጭት የሚቆምበት፣ ሀገራዊ ውይይትና መግባባት በሁሉም የሀገራችን ክፍሎች ማህበረሰብ መካከል እውነተኛ ግልጽ የሆነ የውይይት ባህል የሚመጣበት፣ የይቅርታ አርቆ የማሰብ የሚሰፍንበት፣ የሰዎችና እቃዎች መንቀሳቀስ ነጻነት የሚኖርበት፣ የኑሮ ውድነት የሚቀ የሚቀነስበት በሀገራችን ማንም ሰው በምግብ እጥረት በሐዘን የማይቸገርበት የግብርናው ሴክተር የተትረፈረፈ ምርት የሚኖርበት በኢንዱስትሪም ካየነው ዘመናዊ የኢንዱስትሪ ፈጠራ የሚያድግበት የዲጂታል አሰራር ዘመናዊ መሰረተ ልማቶች የሚስፋፉበት ቢሮክራሲው የሚቀነስበት የተትረፈረፈ ተፈጥሮ ያለን ሀገር ነን። የታደለን ለመሬታችን ደኖቻችን የተፈጥሮ ሀብታችን የሚጠበቁበት እንዲሆን በመጨረሻም የህግ በላይነት የሴቶች የህፃናት መብት የሚከበርበት እውነተኛ ማህበራዊ ፍትህ የበለጠ የሚጠናከርበት እንዲሆን በአጠቃላይ እንግዲህ አዲሱ ዓመት የልማት የእድገት የህብረት የድል ዘመን እንዲሆን ኢትዮጵያኖች ትልቅ መስክ እንዲከፍትላቸው የአስተሳሰብ ለውጥ እንዲሰፍን ነው የምመኘው። መልካም አዲስ ዓመት። እንግዲህ አዲስ ዓመት የደስታ የጤና እና የሰላም ይሁንልን።
2: ቀጣዩ ተጋባዣችን ከሩዋንዳ የመጣ የዶቼ ቬለ ጋዜጠኛ አይዛክ ሙጋቤ ይባላል። አይዛክ በጀርመን ሲኖር ከሁለት አስርተ ዓመታት በላይ ሆኖታል። በኢትዮጵያ ጉዳይ በርካታ ዘገባዎችን በመጻፉም በዶቼ ቬለ ይታወቃል። ኢትዮጵያውያን አዲስ ዓመትን ስናከብር ለእንኳን አደረሳችሁ አይቀርም። ዛሬም በዚህ ዝግጅት እንኳን አደረሳችሁ ሲል ለመላው ኢትዮጵያውያን መልእክቱን አስተላልፏል።
6: Yes, all I can say, first of all, I wish you a happy new 20.
4: በመጀመሪያ ለኢትዮጵያውያን ሁሉ መልካም የ2019 አዲስ ዓመት እንዲሆንላችሁ እመኛለሁ። ለአማርኛ ክፍል ባልደረቦቼ ይህ ልዩ ወቅት ነው ብዬ አስባለሁ። ምክንያቱም አዲስ ዓመት ነውና የደስታና የክብረ በዓል ጊዜ ነው። እኔም በኢትዮጵያውያን አዲስ ዓመት በዓል ላይ እጋበዛለሁ ብዬ ተስፋ አድርጋለሁ። ለአዲሱ 2019 የኢትዮጵያውያን ዓመት በድጋሚ መልካም ምኞቴን እገልጻለሁ። ኢትዮጵያ ከ30 ዓመታት በላይ በሆነው የሩዋንዳ አስቸጋሪ ጊዜ ሰላም እንዲሰፍን ትልቅ ሚና ተጫውታለች። እኔ ስለ ኢትዮጵያ ብሎም በትግራይ ስላለው ግጭት በሰፊው ዘገባዎችን ስለምሰራ እንዲሁም ስለነዚህ አካባቢዎች በተቻለኝ መጠን ሁልጊዜም ዘገባዎችን ስለምናቀርብ የምመኘው አንድ ነገር ብቻ ነው። ሰላም እንዲሰፍንና በአዲሱ ዓመት ለነዚህ አካባቢዎች የደስታና የመግባባት ተስፋ እንደሚመጣ አምናለሁ። እንዲሁም ሰላም እንዲሰፍን ለሰላም እድል እንዲሰጠው እመኛለሁ። በተጨማሪም መሪዎቹ እርስ በርስ ተያይተው ለመነጋገር ጊዜ ወስደው ለሀገሪቱ፣ ለክልሉ ወይም ደግሞ በአጠቃላይ ለአፍሪካ የሚጠቅም መፍትሄ ለማግኘት ጥረት ያደርጋሉ ብዬ ተስፋ አድርጋለሁ። በተለይም በኢትዮጵያ አቆጣጠር በ2019 ዓ.ም ግጭት ውስጥ ያሉ ወገኖች ወይም ቡድኖች ተቀምጠውና እርስ በርስ ተያይተው በመነጋገር ለሁሉም ኢትዮጵያውያን ጥቅም ሲባል ሰላምን ለማስፈን ይህንን አዲስ ዓመት እንደ መልካም አጋጣሚ ይጠቀሙበታል ብዬ ተስፋ አድርጋለሁ። በመጨረሻም በአማርኛው ክፍል ለሚሰሩ ባልደረቦቼ እንዲሁም በኢትዮጵያ ለሚገኙ ወገኖቻችን ሁሉ መልካም አዲስ ዓመት እንዲሆንላችሁ እመኛለሁ።
2: በመቀጠል የምናልፈው በጀርመን አገር የኢትዮጵያ ዲያስፖራ የሴቶች ማህበር ሊቀመንበር ወደ ሆኑት ወደ ራኒያ ክንፈ ብርሃን ነው። ራኒያ እንዲሁ የዝግጅት ክፍላችን ተባባሪ ናቸው። ራኒያን እንኳን አደረሶት፣ በአዲስ ዓመት ምን ምኞት አለዎት ስንል ሃሎ ብለናቸዋል።
7: በጣም አመሰግናለሁ። ለመላው ኢትዮጵያውያን ውድ ወገኖቼ እንኳን አደረሰን ለ2019። ይህንን አመት ሳስብ ባለፉት ሳምንታቶች በጣም የሚመላለስብኝ አንድ አባባል አለ በጀርመንኛ፣ ህይወትህን በቀናት መሙላት ሳይሆን ቀንህን በህይወት ሙላው የሚል አባባል ነው። እና እንግዲህ ዘመናቶች ቆጥረናል፣ 2019 ላይ ደርሰናል። ስለዚህ በተቻለን መጠን ህይወታችንን በተግባር እየሞላን አብረን ተያይዘን ልዩነታችንን ጠርፈን አብረን የምንሰራበትን ዘመን እንዲሆንልን ከልቤ እመኛለሁኝ። እንግዲህ ፈጣሪ ሰላምን፣ አንድነትን፣ ፍቅርን ያብዛልን፣ በጤና የምናልፍበት ጊዜ ይሁንልን። በኤድዋ ስም ይህንን ስናገር ኤድዋ ምን ላይ ይሳተፋል ብላችሁ የምትጠይቁ ሰዎች ልትኖሩ ትችላላችሁ። ኤድዋ ኢትዮጵያን ዲያስፖራ ውመን አሶሲዬሽን ጀርመን ሀገር እንግዲህ ከተመሰረተ ወደ ሁለት ዓመት ሊሆነን ኖቬምበርን እየተጠባበቅን ነው። በዚህ ጊዜ ውስጥ በተለያዩ ፕሮጀክቶች ላይ ኢንተርፕረነርሺፕ የተለያዩ ስራዎችን ለመስራት እየሞከርን ነው። ሰውን ካለበት ነገር ወደፊት የሚራመድበትን እድል ኢንፎርሜሽን፣ ሀሳብ በመለዋወጥ በጋራ አንድነት ላይ ማድረግ የምንጥርበት መድረክ ነው። እንዲሁም ደግሞ በምንኖርበት አገር በፖሊሲ ደረጃ ላይ ህግን በማስቀየር ለእኛ የሚጠቅሙንን ነገሮች በማምጣት ወይንም ደግሞ ህግ የሚፈጥሩትን ሰዎች የሚጽፉትን ሰዎች ያሉትን ደግሞ ክፍተቶች በመጠቆም የራሳችንን አስተዋጽኦ ለማድረግ የምንጥርበት ህብረት ነው። በዛም የተነሳ ባለፈው ጊዜ ኒውዮርክ ድረስ በመሄድ በዩኤን ድምጻችንን በማንሳት ሀሳባችንን በማቅረብ ኢንተርናሽናሊ ስለ ዲፖርቴሽን ሰው ከአንድ ሀገር ወደ ሌላ ሀገር እንዲባረር የተደረገውን ይህንን አዲስ ህግ ምን ያህል ሰብአዊ መብትን የሚነፍግ እንደሆነ ለማሳየት እየሞከርን ያለ ነው እና ሁላችሁም የራሳችሁ የሆነ ብቃት እንዳላችሁ እናምናለን። የራሳችሁ የሆነ ችሎታ እንዳላችሁ እናምናለን እና ማንም ሰው የራሱን ነገር ይዞ ቢመጣ በጣም የደመቀ ነገር ማፍራት እንችላለን። ይህ ነው የኔ ጥሪ ለዚህ ዓመት። በተለይ ውጭ አገር ለምንኖር እንዲሁ የዕለት ዕለት ህይወታችንን እየኖርን የግል ግባችንን ለመምታት ብቻ ሳይሆን የላቀ ግብ እንዲኖረን አገራችን የሚለውጥ እውነት አድዋን በማርች ላይ ብቻ የምናከብረው በዓል እንዳይሆን፣ ነገር ግን በዕለት ዕለት ህይወታችን እርስ በራሳችን እየተያየን ለሚቀጥለው ትውልድ ምንድን ነው የተሻለ ነገር ጥዬ ማለፍ የምችለው የሚለውን ስራ መስራት እንድንችል እባካችሁን አብረን እንያያዝ። ልዩነታችን ምንም እስካሁን ድረስ አላመጣልንም ብቸኛ ከመሆን ባስቻገር ከመበሳጨት ባሻገር። አሁን ግን አንድ ላይ ብንተባበር በጣም ብዙ ነገር ማድረግ እንችላለን። ለዛም ነው አባቶቻችን ሲተርቱ ድር ቢያብር አንበሳ ያስራል እና ዛሬም ቢሆን ደግሞ አንበሳን የሚያስር ትልቅ የተግባር ማዋል የምንችልበትን አቅም ተሰጥቶናል። ይህንን ደግሞ እንድንጠቀምበት በትህትና ጠይቃቸዋለሁኝ የሚል ነው መልእክቴ። መልካም አዲስ አመት እመኝላቸዋለሁኝ።
2: ሌላው በኔዘርላንድ ነዋሪ የሆኑት እንግዳችን ታዋቂው የፖለቲካ ተንታኝና የፖለቲካ አክቲቪስት መስፍን አማን ናቸው። መስፍን አገር ሰላም እንድትሆን ፖለቲከኞች ስምም ላይ እንዲደርሱ ብሎም የኑሮ ውድነት መፍትሄ እንዲገኝለት ተመኝተዋል።
8: እንኳን አብሮ አደረሰን። በመጀመሪያ ለ2019 ዓመተ ምህረት የኢትዮጵያውያን የዘመን አቆጣጠር ይህንን የዘመን አቆጣጠር ለሚከተሉ ለሁሉም ኢትዮጵያውያን እንኳን ከዘመን ዘመን አሸጋገራችሁ ማለት እወዳለሁ። በመቀጠል ለሁሉም የዶቼ ቬለ አድማጮች እንዲሁ እንኳን አደረሳችሁ፣ እንዲሁም ለዶቼ ቬለ በሙሉ ሰራተኞች፣ በአጠቃላይ ለህዝቡ፣ ለመላው ኢትዮጵያውያን ይህ ዘመን የስኬት፣ የውጤታማነት፣ የሰላም፣ የእድገት እንዲሆን ምኞቴን እገልጻለሁ። ብዙ የተሻሉ ነገሮች እንደምናይ ተስፋ አድርጋለሁ። ዘመኑ በጣም የተሻለ እንዲሆን ደግሞ ምኞቴን። ከዚህ በተጨማሪ ሁሉም አሁን ባለው ሁኔታ ኢትዮጵያ በጣም አስቸጋሪ ሁኔታ ውስጥ ነው ያለችው። 2018 እንዴት እንዳለፈ ሁላችንም እናውቃለን። በጣም አስቸጋሪ ጊዜ ነበረ። 2019 ግን የተሻለ እንዲሆን በተለይ በሰላም በኩል ያለው መታጣት ተሻሽሎ ሰላም እንዲወር፣ ሰዎች እንደፈለጉ ከቦታ ቦታ እንዲንቀሳቀሱ፣ ይሄ እያንጃበበ ያለው የጦርነት ደመና እንዲገፈፍ፣ በየቦታው ያሉ ጦርነቶች ቆመው ሰላም ወርዶ ሁሉም ኢትዮጵያዊ በሰላም የሚኖርበት የሰላም አየር የሚተነፍስበት በፖለቲካችንም እንዲሁ መሻሻል የሚታይበት መጀመሪያ የታሰሩ የፖለቲካ እስረኞች ተፈተው የተሰደዱ ጋዜጠኞች ወደ አገር ቤት ተመልሰው የሲቪክና የነፃ ማህበራት በነፃ መንቀሳቀስ ችለው ኢትዮጵያ እንደምንመኛት ሆና እንደምንፈልጋት ሆና እንደምናስባት ሆና እንድናገኛት ምኞቴን እገልጻለሁ። አስቸጋሪ ጊዜ አልፎ የተሻለ ሁኔታ እንዲመጣ በተለይ በፖለቲካው መስክ ምኞቴን እገልጻለሁ። የኑሮ ውድነቱንም እዚህ ላይ መስራት የለብንም። በእውነት ለመናገር አሁን ያለው ኑሮ ውድነት አትሊስት አሁን ካለው ፍጥነቱ ቆም ብሎ ወደ ታች ደግሞ የተሻለ መረጋጋት እንዲታይበት በዚህ አጋጣሚ ምኞቴን እገልጻለሁ እና ይሄ ነው።
2: ቀጣዩ እንግዳችን ከቻድ የመጣው ታዋቂው የዶቼ ቬለ ጋዜጠኛ ኤሪክ ቶፓና ነው።
9: Bonjour, je m'appelle Eric Topona.
10: Salam, ስሜ ኤሪክ ቶና ነው። የመጣሁት ከቻድ ነው። ቻዳዊ ነኝ። በዶቼ ቬለ የፈረንሳይኛ አገልግሎት የአፍሪካው ክፍል በአዘጋጅነት እሰራለሁ። የኢትዮጵያን የአዲስ ዘመን መለወጫ ምክንያት በማድረግ ለኢትዮጵያውያን ሁሉ መልካም በዓል፣ መልካም አዲስ ዓመት እንዲሆንላችሁ እመኛለሁ። ለሀገራችን ኢትዮጵያ ሰላም እንዲመለስ እንዲሁም የሀገራችን ልማት በህይወታችን ውስጥ ማዕከላዊ ቦታ እንዲይዝ በማድረግ ዓለም ላይ ላለው ህዝብ ሁሉ ደስታን እንድትጎናጸፉ እመኛለሁ። መልካም አዲስ አመት።
11: አቶት ሲያቱስ፣
2: በመጨረሻ የአዲስ አመት መልእክት ምኞት መግለጫ የሰጠን የዶቼ ቬለው ተወዳጁና አንጋፋው ጋዜጠኛ ብሎም በቅርቡ በጡረታ የተገለለው ይልማ ኃይለ ሚካኤል ነው። ይልማን በስልክ ያገኘነው ፖላንድ በጉብኝት ላይ ሳለ ነው።
12: እንኳን አብሮ አደረሰን። አዲሱ አመት ለሁላችንም እንደምመኘው በጦርነት ላይ የሚገኙት ወደ ሰላም እንዲመጡ መንገድ ላይ ያሉት ወደ ቤታቸው እንዲመለሱ፣ የታመሙት እንዲድኑ፣ ከሁሉም ደግሞ ብዙዎቹ ምኞታቸው ተስፋቸው በዚህ በሚመጣው በአዲሱ ዓመት ተሟልቶላቸው እንዲገኝ እመኛለሁኝ። ብዙ ጊዜ በአውሮፓም ቢሆን በሀገራችንም ማቆጣጠር ቢሆን እያንዳንዱ ባህልና ታሪክም ያላቸው ህዝቦች እንደ ቻይና ያሉት እንደ አረቦች ያሉት የራሳቸውን አዲሱን ዓመት የሚያከብሩት እንደዚሁ በምኞት በተስፋ ነው እና እኛም ደግሞ ያስቀመጥነውን የተመኘውን ነገር እንዲሟላለት ለማንኛውም ኢትዮጵያ እንዲሟላለት እና ወደ ሰላም ወደ መልካም አስተዳደር ወደ ጥሩ ሁኔታ እንዲሸጋገሩ እመኛለሁ። መቼም እነዚህ ሁሉ ነገሮች አንድ ላይ ተያይዘው ተቆልፎ የሚገኙት ፖለቲካ በሚባለው ዓለም ውስጥ ነው። ይህን ኃላፊነት ደግሞ ያለባቸው ፖለቲከኞች ናቸው። ማንኛውም ፖለቲካ የተለያዩ ቀለም ተሸክሞ የሚንቀሳቀሱ የፖለቲካ ወይም ስም ይዘው የሚንቀሳቀሱ የፖለቲካ ድርጅቶች ዋናው ኃላፊነታችን በአንድ ሀገር ውስጥ ጸጥታና ሰላም ማምጣት፣ የህዝቡን ኑሮ ሁኔታ ማሻሻል፣ ከዛ አልፎ ተርፎ ደግሞ ማንም ሰው ገብቶ የሚወጣበትን ሁኔታ አስተካክሎ ማስቀመጥ ነው። የመጨረሻው እርግጥ እያንዳንዱ ሰው በእውቀቱም በችሎታውም ባለው አቅሙም ለሀገሩ አስተዋጽኦ እንዲያደርግ ነፃነትን ማስፈን የሚባለው ነገር ነው። ከዛ ግን የራቅን ይመስለኛል። ለኢትዮጵያ መልካም ጊዜ እመኝላታለሁ።
2: አድማጮች፣ የተመደበልን የስርጭት ጊዜ ተጠናቀቀና እንግዶቻችንን እዚህ ላይ ገታ ለማድረግ ተገደድን። የዶይቼ ቬለ የባህል መድረክ ከመላው የአማርኛው ክፍል አዘጋጆች ጋር በመሆን ለመላ ኢትዮጵያውያን ሁሉ መልካም የ2019 አዲስ ዓመት እንዲሆን ምኞቱን ይገልጻል። ለዝግጅቱ መሳካት ቃለ ምልልስ የሰጡንን ሁሉ እያመሰገንኩ የዛሬውን ዝግጅቴን እዚህ ላይ የማጠናቀቀው ደግሞ አዜብ ታደሰ ነኝ። ጤና ይስጥልኝ።
0: አድማጮች፣ ይህ ዶይቼ ቬለ ዲደብሊው ነው። የ2018 ዓመተ ምህረት የመጨረሻውን የዶይቼ ቬለ ስርጭት ከማብቃታችን በፊት አርዕስተ ዜናውን እንሆ። በዛሬው ዕለት ከ600 እስረኞች በላይ መለቀቃቸውን ኢሰመኮ አሳወቀ። ኢሰመኮ እንዳስታወቀው ተለቀቁ ከተባሉት ውስጥ ፖለቲከኛ ክርስቲያን ታደለን ጨምሮ በርካታ ታዋቂ ፖለቲከኞች ይገኙበታል። እስረኞቹ መፈታታቸው የተነገረው ራሳቸው እስረኞቹ አቀረቡት በተባለ ጥያቄ መሰረት በይቅርታና ክስ በማቋረጥ መሆኑ ተገልጿል። ከምዕራብ ወለጋ ዞን መቀመጫ ጊምቢ ከተማ በ23 ኪሎ ሜትር ርቀት ላይ በመትገኘው ላሎ አሳቢ ወረዳ ገጠራማ ቦታ ላይ ነዳጅ ጫኝ ቦቴዎች በታጣቂዎች ተቃጠሉ። ባለፈው ሰኞ ታጣቂዎች አደረሱት በተባለ ጥቃት 4 ነዳጅ ጫኝ ቦቴዎች ሲወድሙ ቢያንስ 9 አሽከርካሪዎች መታገታቸውም ተገልጿል። አልጄሪያ በተከታታይነት ተንኳሽ አለያም ጠባጫሪ ድርጊቶችን ፈጽማለች ካለቻት የተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነቷን አቋረጠች። አልጄሪያ ግንኙነቷን ዛሬ ማቋረጧን ያሳወቀችው የአቡዳቢ መንግስት በተደጋጋሚ ጊዜያት ሰጠሁት ያለችውን ማስጠንቀቂያ ችላ በማለቱ መሆኑን አሳውቃለች። አድማጮች፣ አርዕስተ ዜናውን ነበረ ያሰማኋችሁ። እንግዲህ ዶይቼ ቬለ ለመላ አድማጮቹ ለመላ ኢትዮጵያውያንም ጭምር መልካም አዲስ ዓመት ይመኛል። ደህና ቆዩን።